ወንጀራው የሚቆሰቁሰኝ ለኔ ደረቁ እንጂ ቦቱ ማንሰጠኝ ለኔ ደረቁ እንጂ ቦቱ ማንሰጠኝ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ